አይነቱ ሙዚቃን ደርፈን ሰላም ናይ መንፈስን ሰላም ናይ ዑምሮን ንኽረኽቡ ህርድግ ይብሉ ግን ሰላም በዚ ትርከብን እያ ካልእ ሰላም ይህብ እዩ ዝብልዎ በበይን ዓይነቱ ፈተናታት ዓመፃ ይኹን ሓጢኣት ብዘየገድስ እውን ይፍትኑ ግን ሰላም ሲ መመሊሳት ኣኻብኦም ትርሕቕ ሰላም በቲ እትርከበሉ መገዲ እንተዘይኮይኑስ ብኻልእ መገዲ ኸቶ ኣይትርከብን እያ ሰላም ካብ ኣምላኽ ምስ ኣምላኽ ብኣምላኽ ጥራያ ትርከብ ክቡራት ሰማዕቲ ብዘይ ሰላም ክንነብር ስለ ዘይንኽእል ከምቲ ቓል ኣምላኽ ዝብሎ ንሰላም ንድለያ ንሰላም እውን ንስ ዓባ ንሰላም ብጐደናሃት ጽድቂ ቢልና ክንደልያን ክንበጽሓን ይግባእ ሽዑ ንሰላም ክንረኽባ ኢና ልብና ክሕጐስን ክፍሳህን ኣእምሮና ኸዓ ኽዓርፍ እዩ ምስ ኩሉ ሰብ ከዓ ብሰላም ክንነብር ኢና ምስ ኩሉ እውን ብፍቕርን ብስኒትን ክንነብር ኢና ነቶም ዝጸልኡናን ዝሰጉናን እውን ክነፍቅሮም ምእንቶኦም እውን ክንጽሊ ኢና ኩሉ እዋን ከዓ ጽድቅን ሰላምን ሓጐስን ፍቕርን ለውሃትን ደድሕሬና ክስዕባየን ኣብ ዓለም ምንባርና ካብዚ ህይወት ዝሓሊፉ ኻልእ ክኸውን የብሉን ነዘን ሒደት መዓልታት ናይ ህይወትና ብመንፈስን ብሰላምን ብፍቕርን ብምስጋናን እናተሓጐስና ክነሕልፍን ይግብአና ኣብዛ ምድሪ ሰላምን ፍቕርን ሓጐስን ህድኣትን ኣብ ሰማይ ከዓ ናይ ዘለኣለም ህይወት ክህልወና መደብ ኣምላኽ እዩ ክቡር ሰማዒ ብፍቓድ ኣምላኽ ዶ ትነብር ኣለኻ ሰላም ናይ ነፍሲ ዘሎካ ከምዚ ክትሰምዖ ዝጸናሕካ ናይ ነፍሲ ሰላም ኣብ ሓጢኣት ከለኻ ይትርከብን እያ እስከ ነፍስኻ ምርምር ካብ ናይ ሕልና ክሲ ነጻ ኮንካ ዶ ሰላም ናይ ነፍሲ ኣሎካ ነፍስኻ ሰላም ዘይብላ እንተ ኾይና ብርግጽ ኣብ ኣበሳ ኣለኻ ስለዚ ግዜ ኸይሓልፈካ እዋን ጣዕሳ ኸይመጸ ኣምላኽ ንዓናባይ ሰላም ክህበካ ይብለካ ኣሎ ንኣምላኽ ተኣዘዞ ብፍቓዱ ተመላለስ ሕልፍን ትርፍን ገይሩ ኸዓ ሰላሙ ክህበካ እዩ ንጐይታ ክትእዘዞ ባዕሉ ሃይልን ትብዓትን ይሃብካ ኣሜን።